አውስተራት ዳስ በዘካ ዝርቀ መከመተ ሰማጫር ሰክዮ አምርበር በልቢያነ ነው በዘካ ዝርቀ ሰማጫር ምንም የሰዓት እንደል ሰመከላጊ ሰማጫር ሰውጂ ሳትረለብስ ሰስተምባድ ዳይ ወስትራዝ መሐፈለ ሰማጫር በርብዳሁን ሲሆን ነመስካር ስበራትሪ